롱발 언니 무자지 텐나란 언니 응태 가르지루에 울기나산 세조아간 태촌마강 냄마간 또가랏 비해랏 흘레 талат вихин жангэн нарэтот хурхэлэ ноэ таэдэган очат гэнэ гол бу байрэ